እዚ ፈነወ ራዲዮ ጽንዓት ማንሃይም ዩ ራዲዮ ጽንዓት ማንሃይም ኣብ በርሙዳ ፎም ብ89.6 ብ105.4 መጋሃርስ ንማና ብዩን ይፍኖ ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

0: صوركم سمعت ما زغت قاتل واسمعوا تنحكم دورفنا يكوناما إنو كا ناماياما تفيدياني راب تعميت عمت دورفي كابزقت سيلنا أفتسومنا وزينا ناو خنم بلوكمينا
1: ና ካብ ከተማ አስመራ ነው
2: እንተጋዳላይን ምኩር ዲፕሎማሲኛን ሚኒስተር ሰመረ ረሰም በስራን ሐደን ሐምለ አመበል 83 ዓመት እድሜው አብ አስመራ በህማም ተሰውዩ አብ 1976 አብ ህዝባዊ ኃይላት ሐርነት ኤርትራ ተሰለፈ ተጋዳላይ ሰመረ አብ እዋን ሐርነት አውቃልሲ ካብ 1976 ክሳብ 1991 አብ ክፍለ ህዝባዊ መምህደር ወኪል ወጻ ጉዳያት ከመውን ሐላፍ ክፍለ ስለያን ጸጥታን አብ ሱዳን ደህርና ጽነት ድማ ካብ 1991 ክሳብ 1993 ቀዳማይ ጸሐፊ ጊዜያዊ መንግስት ኤርትራ አብ ሱዳን ካብ 1993 ክሳብ 1996 አብ ሚኒስትሪ ጉዳያት ወጻኢ ሐላፊ ጠረጴዛ አሜሪካ ካብ 1997 ክሳብ 2003 አምባሳደር ኤርትራ አብ ህብራት መንግስታት አሜሪካ ካብ 2003 ክሳብ 2006 አማሐዳሪ ዞባ ማዕከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከመሆን ካብ 2018 ክሳብ 2025 ሚኒስተር ትምህርትን አምባሳደር ኤርትራ አብ ኢትዮጵያን ብሙኸን ንሃገሩን ህዝቡን ብልዕል ተወፋይነት ዘገልገለ ሓርበኛ እዩ ስው ሚኒስተር ሰመረ ርእሶም በዓል ሓዳርን ኣብ ሓሙሽተ ውልዳት

ዘመተ ባህሪ ናብ ቁልዕ ጸርፊ ጉጅለ ብልጽግና ከመቐጸልታ ናይ ምድንጋር ድራማታቱ መድሕን ውድቀት እንተኾነ ብዝብል ዘይኩንነታዊ ተስፋ ጉባኤ ምምኽኻር ኢሉ ኣብ ዝወድቦ ናይ ዝቅንያት እዚ ድራማ ንህዝቢ ኢትዮጵያ ብስንፍናኻ ኢኻ ባሕሪ ሲኢንካ ዝዓይነቱ ጸርፊ ኣዝኒብሉ ቀዳማይ ሚኒስተር ናይቲ ጉጅለ ብሕርቃን ገጹ ተደዊኑ ሰራውሩ እናተጋታተረ ዘስምዖ ገዓር ቅብፀተ ተስፋን ዕርበተ ሕልናን ናይቲ ጉጅለ ኣበየናይ ደረጃ ከም ዝበፅሐ ዘግህድ እዩ ኢትዮጵያ ናይ ጂኦግራፍ እስርቲ ክትከውን ዝገበረ ቐንዲ ምኽንያት ናይ ውሽጢ ስንፍናናን ድኻምናን እምበር ኢትዮጵያ ጥቕማ ኣብ ምኽባር ዝዓግት ሓይሊ ስለ ዝነበረ ስለ ዘሎ ወይ ስለ ዝህሉ ይኮነን ክብል እዩ ቀዳማይ ሚኒስተር ብስጭቱ ደርጒሑ ንዘመተ ባሕሪ ናብ ከምዚ ዝዓይነቱ ቁልዕ ጸርፊ ዝዓረገ ኩነት ርዱ እዩ ብልጽግና ከምዝ ኸሰረ ነጋዳይ ቀደም ዝተዓፅወ ፋይል ብምግንጻል ባሕሪ ዝብል መልቀስ ካብ ዘቃልሕ 3 ዓመቱ ሓሊፉ ዛጊት ዘላቕሶ ኣይረኸበን በዓል ነዊሕ ተመክሮ ህዝቢ ኢትዮጵያ ከምቲ ብልጽግና ዝግምቶ ናይ ታሪክ ደንቁሮ ኣይኮነን ፖለቲካን ዓለማዊ ሕግን ዘይፈልጥ ባሃሙን ኣይኮነን ዝያዳ ኩሉ ድማ ህዝቢ ኢትዮጵያ ጉጅለ ብልጽግና ጉዳይ ባሕሪ ዘልዕለሉ ምኽንያት ዛዕባ ካብ ውሽጢ ናብ ግዳም ብምቕናዕ ዕምሪ ስልጣኑ ምንዋሕ ጸቢብ ዕላማታት ሸፋፊኑ ሃገራዊ ረአይን ኣተሓሳስባን ዘለዎ መሲሉ ንምርኣይ ምዃኑ ጽቡቕ ገይሩ ይፈልጥ እዩ በዚ ምኽንያት እዚ ድማ ንዕሸላዊ ዘመተ ባሕሪ እዝኒ ዘይሃቦ እዚ ኣቦ ሓሶትን ምድንጋርን ዝኾነ ጸቢብ ዓሌታዊ ጉጅለ እዚ ዘመተ ባሕሪ ጥራይ ዘይኮነ ኩሉ ንህዝቢ ኢትዮጵያ ንምምሳጥን ንምትላልን ዝተዋስኦ ድራማታትን ፕሮፓጋንዳታትን እውን ኣይሰርሐን ጻድቕ ልኡኽ ሰላምን ፍቕርን መሲሉ ዝዋውዕ ክኣስር ሃቂኑ እንተኾነ ህዝቢ ኢትዮጵያ ንሓፂር ግዜ እምበር ንውሕ ኣይተተናገረን ግብራዊ ስርሑ ብምዕዛብ ሓቀኛ መንነቱ ከለልዮ ኣይኣገሞን ምድማር ዝብል ዕሸላዊ ፋንታዚያ ከም መርሓ ሓሳብ ልዒሉ ሃገራዊ ዕላማታት ዘለዎ ንምምሳል ዘቕረቦ ድርሰት ምስ ግብራዊ ስርሑ ስኒት ስኢኑ ጸቢብነቱ ክቃላዕ ግዜ ወሰደን ሃዋርያ ልምዓት መሲሉ ዘካየዶ ጽዑቕ ናይ ጃህራን ነብሰ ናእዳን ፕሮግራም ኣብ ባይታ ምስ ዘሎ ቁጠባውን ማሕበራውን ኩንነት እናተራፀመ ኣቓልቦ ክስሕብ ኣይከኣለን ወናኒ ሓያል ሰራዊትን ዝተረቐቐ ኣጽዋርን መሲሉ ክህድድን ንህዝቢ ብድሮናት እናጨፍጨፈ ከርዕድን ፈቲኑ መመሊሱ ዝሕርን ህዝቢ እምበር ዝርዕድ ኣይረኸበን ተቃውሞ ህዝብታት ኢትዮጵያ በብኸባቢኡ ዝያዳ እናተበራትዐ ይልብልዎ እዩ ዘሎ ዓቕሚ ከም ዘለዎ በዝን በትን ዘይተኣድነ ወተሃደራዊ ወፍርታት እውን ክፈታትን ጸኒሕ እዩ እንተኾነ በቲ ዕጥቁ እናረከበ ብዕስለ ዝማረኽ ሰራዊቱ ዲኑ ሕፍረት ተኸዲኑ እምበር ሓንቲ ፍረ ኣየጽዓየን ብትእዛዝ ናይ ግዳም ሓይልታት ኣብ ጉዳይ ጎረባብቲ ሃገራት ጠብሎቕሎቕ ኣብዚሑ ዓስቢ ክሕደቱን ክድምንኡን ኣብ ከቢድ ወጥርኣት ይርከብ ኣብ መወዳእታ ዓቕሉ ምስ ጸበቦ ሃገር ክትበታተን እያ ርድኡና ብዝብል ኣውያት ንማሕበረሰብ ዓለምን ዲፕሎማሰኛታትን ኣብ ምሽጋር ይርከብ ደጊም ናብ ዘይምለሰሉ ቁልቁለት ኣቕኒዑ ዘሎ ጉጅለ ብልጽግና ውድቀቱ እናቐልጠፈ ኣብ ዝኸደሉ ዘሎ እዋን ከም ዝቆሰለ ኣራዊት ነውፁ ገዓሩን ብኽያቱን መመሊሱን ተገረረ እምበኣር ዘገርም ኣይኮነን።

0: زخبركم سمعتنا زق تسمعوا تنحكم أبسنا سرعات من الرقم بل سلاسان شمون تنزوري أبلا تقراوي أقول قلو تسوى زق أربة هدسانيو أي بحكي تبقى قرار باي سلازي كاب زق تسيلنا أبتزق تسيل مدبنا نبزعبا فستيفال كلتشحان عسران شديشتن فستيفال نحنا إريتراويان ورحي حموشتي أمولو عالم دركب إريتراوي أوشتي خونا بدقي معلتنا تنتو بكب زبالة كبرخ حليفو ونرغانا نتي رزين علت ناي زخر علت ورحي شدشتة ورحي سنة مالتيو خاها سماعتاتو عمولو عالم زكيرو حج ورحي شوعاتي خاها عمولو عالمنا وشتا هاقرن بزاد النق اقراربا فستيفالات خكايد كنيو لومي وشتا هاقر هاقرنا كومون تزعبه فستيفال زكايد زلو اب سكاندينيفيان اب ستوكهولم لومي خزازميو اب رسيو اب جرمن زكايد نايو قد مخلطة قنا فستيفال كا كتمانا مانهايم بهاقرا وشماقلن دا تمرحت زكايدتو عفي سرح نعقو اقريبناهون مسكايدة اكال زتخنا كايدنا قدميو قن هزبي إريترا تأكيبو زدمق بعل تبق وجهي زبل تحف نعوه كنقر بينا زي تحف زي بسمون والد ميكائيل من إسي زغربة تحفيو عمتاو هقراو فيستيفال هزبي إريترا أب حلوف حباراو زخونو ستت أمري أب لومي حبار نخنا برست سامامعي نمت أخا عبقم نقر المقبار حباراو يرأي زحدر هزب مخانو نعلم درعيلو زعبي مدرخيو إريترا بحضرنات سالاز تقالس ناس تسوعنا زحالمنا كمسترخبتنا معقابان مهنات عنون بحلاون من النتاون كرحات تاريخاون قحات حدنات كمزاد اللي كمزبي ترادا ديئناينا هتسانات قلعو من إسايات عبيتن كاوطاين كاوشتن عدن أبحاد قصرة أخاخيبنا زرعنا يوهدتن تبقان هاقرنا ترايزيكونس عدلناون حانت مخانا دقيمنا أرئيناينا حانت بناجر دمتنا يتقبر زبل مسلا بلين مستانعا اتمسل حانتي ايد بينانا يتطاقع اتبل مسلانا يتقرى تدميرا نترقمن اقدا سنتن حدنت كامي تزقوط مزحافن العليان زقلصا قبل الزي احوات بسمور عنجايتي بتمور استسانيو اناهب معاري خلصو زبل كجلاز فتر مسلاتات انتوسيخنا حبرة سب اريترا اب حدنتن سنيت زلو وكبر عميق مخانو نردع أبزح الجوان هقراو حدنتن محبراو سنيتن عبيت مفلالو تو برت إريتراز خونو كبرتات كوينما اللو إزوم كبرتات زياتون وطسيئت نكافا فالي بولوتيكاو زنتسك أبزي قنت مسررت زقبر هقراو بولوتيكاو هزباو قنبار كوانتخوني حبرت سبنا نزي كبرتات زيتصور محبراون بحلاون بايتا انتيفو كمزيسان حقفلتي قبع إريتراويان كوبون كلو زفترو هواهو كاب ترام كاب حليفو نفولي ملك زلوة تبقى سلزة سقاقر تأكيبوم زخوئلو تراي زيكونس لعلو كلو كوبون كلو زدوم كونزو تبقون هزب مخانوم هقراو فستيفال مسكرناي ناي نفس وكف سف حقوس في الشيختا أدناقوتن مقرامن تدامامي رز فتر تبقان ترقومن أب كتر اكسبو تراي تحاقيفو زترف هايكونن اتب حبار زي تقوى تقويلة زي لبس ببعينتو بحلاو كداونتن زي تقوى ياتان زانتان زي فنو زي تفلا لي زي قنيتو عللتا زي تبارق نحنا زي بالمنفس نوشتاو تبقى بحل حبرة سب إريترا زي قول لحيو اتي أمونغو إريتراويان كان بيت سب حان تهاجر زلوناي مكفبار المدق قافن بحري اتي زي عبي متسابقي نحادنوتو زي نبابر هزبي زي قبرون اتفت يعبي نعاس دمقون تبقوني وشتو زيت أرأي هزبي انت تأكبه واج واج إبلنبر كنيت زلوود هاي بلون وشتو تبقى كمان شوي كحلب سلا زي كئل أتو كرؤونة مأكب الدراش أمد سببق زدهب انت خونقن اتي زي منون تمالي إكايو اتخييدن تبقى كابتوم زي كوبنبر كابت دحرو رايز فرس مأكب ده زركبا يكونان تبقى هاقراو فستيفال إريترا كام معروق متأخاخبي كونان زفتر كابتو وشتتهم كاب كلو كرنعات حقرن كاوو تسع حقرن زتا أخاخفو بتسحتي زتا أرقو شور راي تباقيو فلوين نتن تباقان حقراو فيستيفال إريترا عبزحن عينتن نايز قربو مرئيتات زيكونس عبزفترو نايز سنيت مدرخي ካብ ኩሉ ኩርናዓት ዓለም ካብ ሽዱሽተ ዘባታት ሃገርናን ዝመፁ ኣማይታ ሸሓት ኤርትራውያን ኣብታ ብተዛማዲ ፀባብ ቀፅሪ ዓይነት ዘለዋ ምትእኽኻብ ክገብሩ ምኽኣሎም ተሳኒኻ ምንባር ባህሎም ምዃኑ ዘርእዩ ኢሉ መድረኽ እዩ ንሓደ ሃገር ካብ ምርድዳእ ዝዓብን ዝኸብርን ፀጋ የብሉን ኤርትራ ኣብ ልዕልን ትሕትን ምድሪ ከምኡ ውን ኣብ ባሕራዊ ግዝኣታ ንምዕባሊኣን ድሕንነታን ዝኸውን ብዙሕ ፀጋታት ከም ዘለዋ ኣብ ክርክር ዝኣቱ ይኮነን ኩሉ ዝተፈጥሮ ዝዓደለ ሃብቲ ግን ምንኣስ ናይቲ ኣብ መንጎ ኤርትራውያን ዘሎ ምርዳ እዩ ሓበራዊ ኣልባሳት ዜማታት ትልሂትን ዕልልታን ኩሎም ኣካላት ሕብረተሰብ ኤርትራ ብሓደ ቦታ ተቀራሪቦም ተሓዋዊሱን ክርአን ክስምዓን ከሎ ሓደ ኦርኬስትራ እምበር ዝተፈላለየ ይመስልን ኣብ በበይ ንኩርናዕ ኮይኑ ዝፍኖ ትሽዓተ ህርመት ድምፅታት ኣብ መወዳእታ ብተኣምራታዊ ምድበላዕ ሓደ ሕቡር ድምፂ ኮይኑ እዩ ናብ እዛንካታ እንቀርቂር ዝኣቱ ፅባቐ ካብ ውህደት እምበር ካብ ብዝሒ ሕብርን ቅኒትን ኣይኮነን ዝፍጠር ሃገራዊ ፌስቲቫል ሰውራትን ስውራትን ጉህዳትን ባእታታት ኤርትራውነት ናብ ቃልዕ ወፂኦም ዝረኣይሉ ምዕሩቅ ሃገራዊ መድረኽ እዩ ብዙሕነትና ብልሕፂ ፍቕርን ሓድነትን ተጠሚሩ ብንፁር ዝንፀባረቀሉ ዓብዪ ናይ ታሪክን ባህልን ማእከል እዩ ኤርትራውያን ተኣኪብና ሕልፊ ሰብና ንፅባቐ ህዝቢ ንክንከውን ዘኽኣለና ንእከብ ጥራይ ዘይኮናስ ተኣኪብና ንጣበቕ ስለ ዝኾና እዩ ክንጠባበቕ ከለና ከዓ ብሕጊ ዘይኮነስ ብስምዒት ኢና ንጣበቕ ኤርትራውነት ንኤርትራውያን ኣጣቢቑ ዝሕዝ ዘይብተኽ ናይ ስምዒት ገመድ እዩ ንሕና ብሕጊ ዘይኮነስ ብስምዒት ሃገራውነት ነንሕድሕድና ዝተኣሳሰርና ህዝቢ ኢና ፍሉይነትና ኣብ ምትእኽኻብና ዘይኮነ ካብ ምኽንያት መተኣኻኺብና እዩ በኣር ምእካብ ደኣ ሕልፍና እናሻዕ ዝእከቡን ብኣማኢታ ሸሓት ዘይኮነስ ብሚልዮናት ተኣኪቦም ሆ ዝብሉን ኣብ ጎደቦና ንስግር ባሕርን መሊኦም እዮም ንሕና ግን ከም ህዝቢ ከም ቤተሰብ ሓንቲ ሃገር ንሕና ክንብል ዝኽኣለና ናይ ብሓቂ ህዝቢ ኢና ኤርትራውያን ብሓባር ስለእንነፍር እዩ ካባና ፅባቐ ዝፍጠር ሃገራዊ ፌስቲቫል ከዓ ፅባቐና ጎሊሑ ዝረኣየሉ መድረኽ ዝኾነሉ ምኽንያት ነጋድያን ተራ ተዓዘብቲ ወይ ኣህለኽቲ እንግዶት ዘይኮነስ ንባዕሎም ፈጠርትን ተዋሳእትን ናይቲ ዓብ ፅባቐ ስለ ዝኾኑ እዩ ሃገራዊ ፌስቲቫል ኤርትራ ናይ ስኒት መድረኽ እዩ ካብ ዝብሉ ካልእ ዝዓበየ ረቑሒ ኣብ መንጎ ወለዶታት ዝረአ ባህርያዊ ጋብ ከይተረፈ ዝሕተመሉ ምዃኑ እዩ ህፃናት ኮተቴ መንእሰያት እኹላት ሽማግለታት ኩሎም ተሳንዮም ከድንቑን ክሕጎስን ይረአዩ ኣብ ዓበይቲ ጉዳያት ዝተረዳድኡ ሰባት ብምኽንያት ናይ ዕድመ ፍልሊ በይኖም ኣይነፍሩን እዮም ኩሉ ከምቲ ሓደ ዝኣኽናፈ ንዕዋፍ ሓቢረን ይነፍራ ዝበሃል እዩ ዝኸውን ህፃናት መንእሰያትን ዓበይትን ተተሓሒዞም ክስዕስዑ ክዕዘቡን ክድነቑን እንከለዉ እቲ ረቂቕ ናይ ምውርራስ ሰንሰለት ብዘይሰዓቦ ጉተቶ ብስኒት ይቕፅል ምህላዊ ዘርኢ ተወሳኺ ኣብነት እዩ መንእሰያት ንገመድ ባህልን ያታን ሃገራዊ ታሪክን በቲኾም ይነፍፁ ኣለዉ ኣብ ዝበሃለሉ ዘሎ ዓለም መንእሰያት ኤርትራ ንባህልን ያታን ሕብረተሰብን ወሪሶም ኣርዒሞም ካብ ወረስቲ ኣቐበልቲ ንምዃን ከም ዝበቕዑ ብግብሪ የርእዩና ኣለዉ ጥንታዊ ባህልን ያታን ሕብረተሰብ ኤርትራ ብደቂቕ 21 ክፍለ ዘመን ከምቲ ዝነበሮ ደጊሞምን ኣመሓየሾምን ስለ ዘረኣዩና ክብሪ ይሃቦም ምስ በዓልቲ ቤተይ ወዲ 2 ዓመት ብኽሪ ውላደይን ኣብ ኤክስፖ ኮለል ክንብል ውዒልና ኣብ ትሕቲ ሓንቲ ፅላል ብርክና ሴርና ትንፋስ እናመለስና ብዛዕባ እቲ ፌስቲቫል ሓፈሻዊ ገምጋም ንገብረሎም ብዛዕባ ፍሉይነት ፅባቐኡ ኣገዳስነቱ በብ ተራ እናገለፅናን ከለና ሓደ ሓሲብሉ ዘይፈልጥ ግን ከዓ ጭቡጥ ዝኾነ ነገር ካብ በዓልቲ ቤተይ ወሪዱ ኮለል ኢልና ብዙሕ ሰብ ርኢና ምስ ብዙሓት እውን ተዋሲኢና ካብ ስነ ምግባር ውርድ ዝበለ ነውሪ ተግባር ኣይረኣናን ፀርፊ እውን ኣይሰማዕናን ምስ በለትኒ ትዕዝብታ ገሪምኒ ከምዚ እናተባሃልናን ከለና ምሳና ሓቢሮም ፅላል ዝማቐሉ ሰብኣይ ብቋንቋ ትግራይት በዓል ኣመል ኣመሉ ወደ ኣብር ኣከኑ እሕደጎ ብምባል ንዕላልና ተሓወስዎ ትርጉም ናይቲ ምስላ ኣመለኛ ኣመሉ ጎቦ ሰፈሩ ኣይሓድጎ እዩ መግለፂ ዘይተደልያ ምስላ ከተፍ ስለ ዘበሉልና ሓንቲ ምስላ ተማሊእድና ከድና ፅሑፍ ኣቕራቢ መንእሰይ ስምዖን ወልደ ሚካኤል ካብ ጋዜጣ ሓዳስ ኤርትራ እዩ ዝኸበርኩም ሰማዕትና ናይ ፌስቲቫልና ምዕሩግ ፅቡቅ ገይሩ ስምዑን ገሊፅዎ ኣሎ። ስለዚ ካብ ዝቀፂልና ምስ ኣባላት ሃገራዊ ሽማግለ ካየደት ኣካል ኣብዛት ዘለኹም ቦታ ኣለኹም ብዛዕባ ኣብ ከተማና ማንሃይም ዝነበረ ሓደ ዓብዪ ተራ ናይ ፌስቲቫል ብዛዕባኡ ነዘን ተሪፋና ዘለዋ ደቃይቕ ክንዘራረበለን ኢና። ክሳብ ኣብ ስቱድዮ ሓደ ኢና ዘለና 06123939801 ብምድዋል ረርእቶኹም ንክትቡ ንሽማግለ ጥራይ ደይኮነ ነቶም ኩልኡ ተኻፈለ ዝለለኩም ጦብላሕታ ዝነበረኩም ኣብዚ ናይ ከተማ ናይ ጀርመን ፌስቲቫል ብዛዕባኡ ንክንዘራረብ ናባኹም ከነብሎ ኢና። ክሳብ ትምሎ ትመፁና እዛ ሙዚቃ እንዳሰማዕና ክንፀንሕ ኢና።
1: በሎ ኣነሲ ነዚ መስተንክር ዝሰርሕ ዘሎ ህዝባዊ ሰራዊት ቃላሲ ኢነሉ ከመይሲ ንሱ ክጭልግም እንዳደርጋት ክምልጠጡ ድሙና ንጭዋን
2: ሳሓላለሃዶይ
1: ተፃወታይሶም ኮይና ላሜነ
2: ሳዋኣለሃዶ
1: ኣብዘይ መረትካ
2: ክመትክል
1: ወዲ መሬት
2: ኣመድከሉ
1: ሳሓን ዓባይ መቓብር ፀላእኹም ምዃና ፈልጥ እየ ንሳቶም እውን ተነጊርዎም እዩ ግን ግራዝማች ገጡ እና ፈለጡ ካበራጠጡ እግሮም ኢዶም ክሳዶም ይቁመጡ።
0: ረደ ፅናዓት ኣለው።
3: ሃሎ ኣስረስ ኣነ ሃብተ።
0: ሰላም ሃብተ። ሰላም ሰላም።
3: ከመይ ከመይ ሰማ ኣለና? ብጣዕሚ ፅቡቅ መደብ።
0: ፅቡቅ ፅቡቅ ታንኪ።
3: ይቀኒልና ብዛዕባ ፌስቲቫል ይምስለኒ ትሕቶ ዘሎ
0: እወ ብዛዕባ ፌስቲቫል ናይ ተራ ናይ ማንሃይም ብዙሕ ኣድናቆት እንዲኡ ቀሪቡ ካባና ደይኮነ ካብቲ ተኻፋሉ እውን ብምልኡ ተራ ናይ ማንሃይም እውን ቀሊል ኣይነበረን። ስለዚ ብኣኻትኩም ውን ሰስዕሚዕናት ስምዒትካትኩም ወይ ርእቶታትኩም ንኽትቡ ንዝተሪፉ ዕድላት ናብ ቢልና ኣለና። ኦኬ
3: እወ ሕጂ ኩሉ ግዜ ውፅኢት ናይቲ ኣብዚ ማንሃይም ዝሰርሖ ዘለና እናል ዝኮነ ስራሕ ውፅኢት ናይቲ ሓድነት ናይ ሃገራዊ ሃገራውያን ወዘታትና ብሓባር ኮይና ሓደ ባር ና ማ ብፍቅሪ ብስኒት ብፅቡቅ ድሌት በዓል ፌስቲቫልና ክነፅቡቅ ለና ብምባል ኩሉ ተወዳዲምና ናይ ሃገራዊ ሽማገለ ኮሚቴ በዓላት ኮይሙ ብተወደበ መገዲ ሒዝናዮ ውፅኢት ናይ ስራሕ ከዓኒ ህዝቢ ኣገልግሎትኢሉ ማለት እዩ ቀዳማይ ዓላማና ሓነገር ፌስቲቫል ይደሞ እዩ ነይሩ። ተልእኮ ከዓ ሃሪሙ ኣሎ ማለት እዩ ተልእኮ ሃሪምና ኣለና ኩሉ እቲ ንሓና ዳስ ብሙዚቃ ተዓጀበይ ነይሩ ቦታ ፅቡቅ ነይሩ ከምቲ ኩሉ ግዜ ንገብሩ ዓመት ዓመት ከዓ ዝያዳ እዚ ዓመት እዚ ዝያዳ ተወደበ ነይሩ። ስለዚ እቲ ተዋህበና ተልእኮ ብፅቡቅ ተፈፂምና ኢና ንብል ብህዝቢ ከዓ ዓብዪ ዝኾነ ክብሪ ዋህበና ነይሩ ማንሃይም በቃ ዘይርስዕ ታሪክ ገርኩም ገለ ዝብለና ነይሩ ህዝቢ ንና ግን በዚ ክንዓግብ የብልናን ቀፃሊ ኩሉ ግዜ ኣብ ከተማና ንገብሮ ስራሕ ኣብ ካልእ ማለት ንገብሮ ስራሕ በዓላትነት እውን ከመይ ከም ዝነበረ ኢናየ ናብ ስላሰነ ከመይ ከም ዝነበረ ኣብ ትምህርቲ ቋንቋ ደ ዝኸይድ ዘሎ እዚ ከተማ። ስለዚ ብሓፈሻ ፅቡቅ ከይዳ ኣለና እሞ ከምዚ ኢልና እናሰሰና እንዳጉለታትና እንዳኣረብና ክነመሓይሽ ከዓ ናይ ኩሉ ኣሕና ተሳታፍነት ከዓ ክያዳ ክዓቢ ላቦ ማለት እዩ።
0: ፅቡቅ ፅቡቅሃብተ ኦኬ ኣለኹም ዲኹም ብሓንሳብ ዋላ
3: እወ ኣሎ ኣሎ ማሕረዳ ኣሎ ብክሮ ኣሎ ብዛ ኣብ ቀረባ
0: ኦኬይ እሞ ብከምኡከምኡ እንዳገበርና ርእቶ
3: ቦረ ርእቶ ኣለካቦረ ቦረ ከመካያ ድሕሪኡ
0: ኣረ ሕራይ
3: መርሓባ ኣስረስ
0: ሰላም ሰላም ብክሮ
3: ሓንዶ
0: ከመይ ውዒልኩም
3: ገረምገርሓቲከምኡ ፌስቲቫል ከዓ ናይሓቂ እንቲ ኩሉ ሰብ ባዮ ብጣዕሚ ፅቡቅ ሓሊፉ ብፍላይ ማንሃይም ከዓ ፅቡቅ ተወዲቡ ፅቡቅ ማሕበረሰብ ሙሉእ ደረጃ ኩሉ ስለ ዝሰርሐ ናይ ባሓቂ ዕውት ነይሩ ብጣዕሚ ዝተዓዘብቲ ድዩ ዋላ ክእለ ድዩ ቦታ ፅቡቅ ነይሩ። ስለዚ ያ ድማ ስራሕ ተሰሪሑ
0: ፅቡቅ
3: ፌስቲቫል ነይሩ ንዓመት ከምዝሕጂ ከዓ ከምዚ ዘለናየ ንላዕሊ ክንሰርሕ ናብኡ ማለት እዩ
0: ናይ ባሓቂ
3: ተቐኒየለይ ካልእ
0: ዕድል ኦኬ ሕራይ ሕራይ ፅቡቕ ፅቡቕ
3: ኹም ከዓ ትገብሮ ዘለኹምካ ናይ ባሓቂ
0: ነዚ ዋላ ሓንቲ ምስ ትገብሮ ላ ሓንቲ ዋላ ሓንቲ ሓይሊ ናትካትኩም እዩ ኦኬ ኦኬ ሃሎ
3: ሰላም ሰላም ራድዮ ፅንዓት
0: መርሓባ ምሕረትኣብ ከመይ ውዒልኩም
3: እግዚኣብሔር ይመስገን
0: ሜዳ ክዕሶ ከመይ ውዓለ
3: ፅቡቕ ውዒሉ መንሰያት ትፃወት ኣለዉ ንሕና እውን ኣብኡ ጉቻ ትፃወትና ንፋስና ወሲድና ሕጂ ናዘ ከተማ ገፅና ንኸይድ ኣለና
0: ኦኬ
3: ሕጂ ሬድዮ ፅንዓት ፈነውኣ ንሰዓቱ ስለ ዝፈለጥናየ ኢና በቲ ዝሃብኩም ንዓድል ንድውል ዘለና ማለት እዩ
0: እወ ፅቡቕ እወ ሕጂ ፌስቲቫልና
3: ከምቲ ኩሉ ግዜ ባር ወሃበኩም እዩ ዝተባሃልና ከተማ ማንሃይም ብሃገራዊ ሽማግለ ተወዲብና ኩልና ድሎ ብድሎ ተዳሊናሉ ኢና ከድና ማለት እዩ ኣብኡ ከድና እውን ብሓቂ እቲ ዝሃብናዮ ኣገልግሎት እቲ ህዝቢ ኣድናቆት ዝኢልካ ክትፅብፅቦይ ትኽእልን ኢኻ ነፍሲ ወከፍ ኣባል ጉጅለ ድባ ውዳበ ከዓ ዋላ 10 ደቂቕ እንድሕር ርሒቑ ከይዱ ተመሊሱ ናብቲ ኣባርና ዩ ድመፅእ ሙሉእ ሓይሊ እዩ ነርና እንዳተበራረና
0: ብጣዕሚ ፅቡቅ
3: ነቲ ዝነበረ ህዝቢ ይዕጊብናዮ ኢና ንሕና ብሓቂ ተባርና ከዓ ሰፊሕ ስለ ዝነበረ ኣብኡ እውን ዲጄ ብሙሴ ከዓ ዝፍኖ ነይሩ ኩሉ ህዝቢ በዚ ስዕስዕ በዚ ገዝእ እንታይ ኢኻ ሞ ትብሎ ብጣዕሚ ኣብዚ እዩ ዘሎ ፌስቲቫል እዮም ዝብሉና ነርማ ተባርናና ስለዚ ብሓቂ ብሓቂ ፅቡቅ ፌስቲቫል እናካየድና ህዝቢ ማንሃይም ብምሉእ ሓይሉ ተጠርኒፉ ከይዱ ነቲ ህዝቢኡ ዝነበረ ነቲ ክነግድ ዝመፀ ይእንጊድዎ እዩ ስለዚ ብጣዕሚ ፅቡቕ ነይሩ ኣስረስ
0: ኦኬ ከምዚ ዝበልካዮ እንድዩ ምሕረት ኣብ ኣነ ኣባኹም ድያ ባይዛ ሓሳብ እሞ መን ይቕረታ ምሕረት ኣብ ሃሎ ኣለካ ዶ ኦኬ እዚ ፌስቲቫል ኣነ ምስ ተመለስና እንድ ኣብ ቪድዮ ካብቲ ዝቓትኩም ንቀዳሕኩም ሞ ርአዮ እቲ ናይ ደገ ዋላ ሓንቲ ክሪኦ ስለ ደይከኣልኩ ዋላ ሓለፍቲ እውን ዋላ ኤምባሲ ኩሎም ሓለፍቲ ቤት ፅሕፈት ብምልኦም ኣብኡ መፂኦም ኣብቲ ናሕና ባር ክስዕስዑን ብቪድዮ ርአዮ ስለዚ እቲ ዓብዪ ንባዕሉ ኣነ ድሕሪ እዚ ምስ ረአኽዎ እቲ ብደገ ዝነበረ ነቲ ኣብ ውሽጢ ዝነበረ ኣብ መስርሕ ናይቲ ፌስቲቫል ዓብዪ ሓገዝ እዩ ኮይኑዎ ምክንያቱ ዓሚ ኣብቲ ናይ መግቢ ዝብላዓሉ ናብኡ ሓደ ቦክስ ኣምፂኦም ብብሉቱዝ ገይሮም ካብ ውሽጢ ሙዚቃ ክስሕቡ ይፍትኑ ነይሮም ምክንያቱ ኣብ ደገ ከዓ ሙዚቃ ክኸውን ስለ ደድሊ ሎሚ ግን ኣብ ውሽጢ ኮንካ እውን ዋላ ሓንቲ ስምዓን እዩ ነይሩ ንባዕሉ ሓደ ዓብ ፌስቲቫል እዩ ነይሩ ስለዚ ሓንቲ ሕቶ ከውርደልካ ኣነ ብናተይ ስምዒት ድሕሪ ሕጂ ፌስቲቫል ናይ ጀርመን ኣሎ ክበሃልቲ ኮይኑ ተራ ናይ ማንሃይም ዓብ ምዃኑ እየ ዝኣምን ሃማድአን ማንሃይምን ደይብሉሲ እቲ ፌስቲቫል እንታይ ክኸውን እዩ ዝብል ኣረኣየ ኣይደለኒ እሞ ከመይ ትሪኦ
3: እዚ ብርግፅ እምበረ ማንሃይም ሲ ናይ ነዊሕ ዓመት ኣብኡ ክትሰርሕ እንዳሰራሕና ድመፃና ኢና እቲ ካይዳ ናይ ህዝቢ ማንሃይም ነቲ ህዝቢ ክንቅበሎ ከም ንኽእል ነቲ ስራሕ ክንምክቶ ከም ንኽእል ዋላ እቲ ዝምልከቶ ኣካል እውን ፈልጥ ትማል እውን ኣርእናዮም ኢና ብዝያዳ ትማል ምስ ዝነበረ ኩነታት እንታይ ሞ ምስ ክትብሎ ፀንሓ ዋላ እቶም ኣምባሳደራት ኮኑ እቶም ሙዚቀኛታት በዓል ትሒራ ከ ተረፉዮም መፅኦምና ገሪሞዎም ኣብዚ እንዲ ዘሎ ዳኣ እቲ ፌስቲቫል ኣብ ውሽጢ ደይኮነ ኢሎምና ስለዚ ንሕና ድኣነ ድልዋት እንበረ ከም ኩሉ ግዜ ኩሉ ግዜ ከ ዓመት ዓመት ንዓና ከም ዝፀውዕና ከዓ እዚ
0: ኣነ እውን
3: ናብኡዝብሎ ዘለካ
0: እሱ እዩ ድሕሪ ሕጂ ከማን እዚ ፌስቲቫል ዋላ እቲ ሕጂ ናይ ባይቶ ፌስቲቫል ነዚ ጉዳይ እዚ ብዓብ ቃልቦ ርኡ ብከሎጋንኡ ናብዚ ናይ ማንሃይም ጉዳይ ጠሚቱ ዓብዪ ምድላዋትን ካብዚ ዝበለፀ ፅቡቅ መደብ እንዲነሩ ካብኡ ዝበለፀ መደባት ክካየድ ከም ዝከኣል ነቲ ፌስቲቫል ኩሉ ከዓም ከምዚ ብግብሪ ርኢ እዩ ምክንያቱ ኣብ ቅዲ ዝሓለፈ ተመክሮታት እንተኸድና ንካልኦት ከተማታት እንዳተሓዋወስና ንከይድ ነርና ዲና ሰዓት ክንደይ ነቲ ጣውላ ገድፍኡ እንታይ ይሰርሓ ተን ካልኦት ከተማታት ንርአ ነይሩ እዩ ኣብዚ ነዊሕ ዓመታት ክረአ ከሎ ግን ናይ ማንሃይም ፅፈት ኣዝዩ ፅቡቕ ብጣዕሚ ፅቡቕ እዩ ነይሩ ውህደት ሓድነት ከምዚ ሕጂ ክንበብ ፀንሐ ናይ ብሓቂ ጥሙር ሓድነት እዩ ተራእዩ ስለዚ ፅቡቕ እንኳዕ ከዓ እዚ ኣርኣየና ከምዚ እተኮይኑ ከዓ ኣየድክምን እዩ
4: ከምቲ ዝበልካ እዩ እንዲ ንሕና ብምሉ ፃቢብና ስራሕ ከማ ንዕኦም ከይግሕምጦም ኩሉ ፃቢብና ኢና መፂና ኩሉ ዝበትና ኣብ ዝነበረ ኮንቴነር እቲና ፃፅሪና ኢና ብጣዕሚ እዮም ተሳቶም ከማ ብስራሕና ተገሪሞዎም ሕጂ ኣነ ትቦም በረኺበየ ነረ ትማሊ ናይ ባይቶ ማለት እዩ ብጣዕሚ ገሪሞዎ እንታይ ዓይነት ህዝቢ ኢኹም ህዝቢ ማናየ ከምዚ ዓይነት ቁሸት ናትኩም እኮ በቃ ነቲ ኩሉ ዓቢላቶ ሓያላት ኢኹም በሊትናኩም ንሕና ኢሉ ስለዚ ከምኡ እዩ ውፍ እዩ ከተማና
0: ዓመት
4: ዓመት ከዓ ከምዚ ተዓቂቕና ክንፀንሕ ክንዳሎ ከም ዘለና ከ በዚ ጋጣሚ እውን ንላቦ
0: ፅቡቅ
4: ስለዚ ህዝቢ ማንሃይም ከዓ ህዝቢ ማንሃይም ከባቢያን ከዓ ዮሃና እዚ ስራሕ እዚ ሰሪሕካ በቲ ስራሕ ከዓ ዝረከብካ የድናቆት ቀሊል ስለ ዘይኮነ ዮሃና ከዓ ብለቑ ከለኹ
0: ናይ ብሓቂ ፅቡቅ ከምዚ ዝበልካዮ ካብዚ ዝዓበየ ዋላ ኣገባብ ኣሰራርሓና ኣካይዳና እንድሕር ብፅፈት መሊሽና ክንዓቢና ዓብና ኢና ከዓ ኣውቶቡስ ዲና ከነዳሉ ብጉሩብ ፖ ከይድና ድና ብጉሩብ ክንመልስ ኣብ ስራሕ ከዓ ብከምኡ ገባብ እንዳብ ዓበየ ዝኸደሉ መንገዲ ክፍጠር መታን ኣቐዲሙ ግምት ክህቦ እዚ ናይ ባይቶ ፌስቲቫል ኣገዳሲ ኮይኑ ስማዓኒ ሕራይ ምሕረታ ብሞ ካልኦት ርእቶ ኣለዎም እንተኮይኖም እንተዘይኮነ ሓበሬታ እተለኩም ከዓ ኣብኡ ከለኩም ሓበሬታ ከተቕርቡ ዮሃንስ እንተሎ ዮሃንስ ሰምዓና እንተሎ ከዓ
4: በቃ ንዕኦም ዕድል ክንህቦም ኣብዚ የለውን እንዲኦም ምሳና ዕድል ክንህቦም ትመስመር ንዕኦም በቃ
0: ሕራይ ንድሕር ደየለውን በኣር ሙዚቃ ክገብር መሳ ኦኬ ይቐኒለይ
4: ቻው ገንዘብካ ቻው